ዝሕዝፍጽም ዘሎ ፕሬዝዳንት ኢሳያስ አፈወርቂ በትሽዓተ ሰነ ኣብ ኣፍሬትን ውሃብቲ ሎጂስቲካዊ ኣገልግሎትን ትካላት ዕደት ኣካይዶም እቲ ካብ ከተማ ካይሮ ኣብ ዙርያ 150 ኪሎ ሜትር ናብ ዝርከባ ትካላት ዝተኻየደ ዕደት ትካል መፍረ መድሃኒት ጂቶ ፋርማ ቁጠባዊ ዞባ መትረብ ስዌፅ ፋብሪካታት ሓፂንን ቸሜንቶን ኮርፖሬሽን መሰረታዊ ኢንዱስትሪ ግብፂ ከምኡውን ወደብ ዒን ኣሱኽና ዘጠቐለለ ነይሮም ኣብቲ ዕደት ዝተረኽቡ ሰብ መዝን ኣካየድቲ ስራሕ ናይተን ትካላትን ብዛዕባ ዕላማታትን ራእየን ቁጠባዊ ኣገዳስነትን ዓጢቐንኦ ዘለዋ ቴክኖሎጂ ዓይነትን መጠንን ምህርተንን ዝምልከት ብምስልን ተንቀሳቓሲ ስእልን ዝተሰነየ ሰፊሕ መብርሂ ድሕሪ ምሃብ ምስ ኤርትራ ንምትሕብባርን ብሽርክነት ንምስራሕን ከምኡውን ኣብ ምምዕባል ዓቕሚ ሰብን ምስግጋር ፍልጠትን ቴክኖሎጅን ኣበርክቶ ክገብሩ ዘለዎም ቅርብነት ገሊፆም እተን ዝተበፅሓ ትካላት ኣብ መፍረ ዝተፈላለየ ዓይነታት መድሃኒት ምስራሕ ብቴክኖሎጂ ሮቦት ዝተደገፈ ፅላታት ፀሓያዊ ፀዓት ንህንፃን ካልእ መዓላን ዘገልግል ሓፂነን ቸሜንቶን መፍረ ኬሚካላዊ ድኹዒ ከምኡውን ምውዳድ ትሕተ ቅርፂ ወደባትን ኣገልግሎት ሎጂስቲክን ዝነጥፋ የን ድማል ድማ ፕረዚደንት ኢሳያስ ኣብ መስርሕ ህንፀት ንእትርከብ ሓዳስ ርእሲ ከተማ በፂሖም ኣብ ዕደቱ ፕረዚደንት ኢሳያስ ንሚኒስትርታትን ካልኦት ኣካላት መንግስትን ዝተሰርሐ ህንፃታት ባህላውን ስነጥበባዊ ንጥፈታት ዝካየደሉ ዘመናዊ ኣዳራሻት ትካላት ማሕበራዊ ኣገልግሎት ቦታታት እምነት ሆቴላትን መንበሪ ኣባይትን ምስ ናይ ትሕተ ቅርፁን ዓጢቕዎ ዘሎ ቴክኖሎጅን ኣብ ዝተዓዘበሉ ብኣካየቲ ስራሕ መብርህ ተዋሂቦም ኣብቲ ኣጋጣሚ ፕረዚደንት ኢሳያስ ምስቶም ኣካየቲ ስራሕ ብዛዕባ እቲ ዝተሰርሐን ኣብ መስርሕ ዝርከብን ትካላትን መንበሪ ኣባይትን ከምኡውን ክግበር ብዛዕባ ዝከኣል ምትሕብባርን ምትሕግጋዝን ሓሳብ ተለዋዊጡ ኤርትራን ግብፅን ዝምድናታትን ኣብ ኩሉ መድያት ንምድንፋዕን ንሓበራዊ ፀጥታ ክስርሓን ትማሊ 10 ስነ ኣብ ዘውፅኦ ሓበራዊ ጋዜጣዊ መግለፂ ተሰማሚዐን ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕን ሚኒስተር ጉዳያት ወፃኢ ግብፂ ዶክተር በድር ዓብደልዓጥን ትማለ ድሕሪ ዘካየድዎ ርክብ ኣብ ዝሃብዎ ሓበራዊ ጋዜጣዊ መግለፂ ንታሪካውን ሕውነታውን ዝምድናታት ኤርትራን ግብፅን ከምኡውን ፕረዚደንት ኢሳያስ ኣፈወርቅን ፕረዚደንት ዓብዱልፋታሕ ኣልሲሲን ብ8 ስነ ኣብ ካይሮ ንዘካየድዎ ሰፊሕ ዘተ ብምጥቃስ ኣብ ፅላታት ዕደና ትሕተ ቅርፂ መጓዓዝያ ባሕርን ምትእስሳር ወደባትን ምምዕባል ወደባት ኤርትራ ብፍላይ ከዓ ዓሰብ ባፅዕን ማርሳ ፋጥማን መፍረ መድሃኒት ህንፀት መንበሪ ኣባይቲ ከምኡውን ንክልተን ሃገራት ብመሬት ባሕርን ባቡር ምድርን ንምትእስሳር ኣብ ስምምዕ ከም ተበፅሐ ኣረጋጊፆም ኣብቲ ኣጋጣሚ ግብፂ ሙሉእ ደገፋ ንልኡላውነት ሰላምን ርግኣትን ኤርትራ ኣረጋጊፃ ኣብ ፀጥታ ቀይሕ ባሕርን ዞባዊ ጉዳያትን ድማ ፕረዚደንት ኢሳያስን ፕረዚደንት ኣልሲስን ልኡላውነትን ግዛታዊ ሓድነትን ሃገራት ዝኽብር መትከላት ኣህጉራዊ ሕጊ ብጥብቂ ክኽበር ኣዝዩ ኣገዳሲ ምዃኑ ከም ተሰማምዑ ብምጥቃስ ሃገራውያን ትካላት ዓንዲ ሕቆ ርግኣትን ምዕባለን ስለ ዝኾነ ኣብ ዝኾነት ሃገር ንምሕያልን ምስራሕ ኣገዳሲ ከም ዝኾነ ኣገንዚቦም ሚኒስተር ዑስማንን ሚኒስተር በድርን ኣብ መወዳእታ ኣብ መንጎ ሰበስልጣን ኤርትራን ግብፅን ኣብ ኣስመራን ካይሮን ዝግበር ርክባት ከምኡውን ኣብ ዞባውን ኣህጉራውን መድረኻት ዝህልሙ ውሃድ ከም ዝቕፅል ኣረጋጊፆም ውዳበ ቅዱሳት ሲቪል ሰራሕተኛታት ንኡዞባ ደቂ ኣምሓረ ኣብ መበል 39 ዙርያ ሃገራዊ ኣገልግሎት ናብ ሳዋ ንዝብገሱ ተምሃሮ 11 ክፍሊ ኣብ ምውርራስ ቅያታት ገድሊ ዘተኮረ መደብ ዋርሳ ወዲቡ እቶም ተምሃሮ ናብቲ ሓያል ርብርብ ዝተካየደሉ ቦታታት ሞይ ዕዳጋ ዓዲ ጎልጎል ትኹልን ውጡሕን እግሪ ጉዕዞ ብምክያድ ብሰብ ውዕሎ ዛዛሚ ኩናት ግንባር ደቀ

ክብርን ሞገስን ሰማታትና እጅጂ ተወሰኸት ሐብረታ አላትኒ እስራሰነ ባል ሰማታት ኤርትራ አብ ሽቱጋርትን ከባቢያን ምዝካር ሰማታት አብ ከተማ እስሊንገን አብ ገረብ ሐወልቲ ስዋት ሰዓት ፋዱስ ማለት እዩ አድራሻ ላንድረስ አምት እስሊንገን ፑልቨር ቫይሰን 11 73 72 8 እስሊንገን አምኔካር ምዝካር ሰማታት አብ ናይ ሓባር አዳራሽ ድሕሪ ናይ ገረብ ስዋት መደብ አለና አድራሻ ማርቲን ሉተር ስትራስ 54 70 37 ክልተ ሽቱትካርት እዩ ሃገራዊ ሽማግለ ኤርትራውያን ሽቱትካርትን ከባቢ እዩ።

ደጊም ሐብሬታ ምዝካር ሰማታት አብ ከተማ አይስሊንገን አብ ገረብ ሐወልቲ ስዋት ፋዱስ ላንድረስ አምት አይስሊንገን ፕሎበር ቪሰን አሰርተ ሐደ 73 72 ሸሙንተ አይስሊንገን አምኔካር ምዝካር ሰማታት ናይ ሐባራ ዳራሽ ድሕር ገረብ ስዋት መደብ ማርቲን ሉተር ስትራሰ 54 737 ክልተ ስቱትጋርት እዩ ሃገራዊ ሽማግለ ኤርትራውያን ስቱትጋርትን ከባቢያ